0: ሰቆም ሁሉ ምን አጥላይ መናገር ይቆርጣል አጥላይ ቢልኛ ካርና ሲልያሰና ወጥረ ሲተመል ይየነ እንደገጣ ወደጀና ሁላም አውማ ከነኒ ሲባተ ሲመለና ለካራ ተልካና ሰቆም ተጭስ ሲተመል ያልቡ ካራ ተልካና ከተ አኑ
1: አይልቡ
0: ዳዲ